ከገረት ከመጀጅ ከጅጎ ሂላል ከከላል ተቀና ንቅክሲክ ኢምፓ ሸክኒ ከትራ ማሪያ ንቅልቃሻ ካንል ካንቶን ሸቺ ቦይ ካላኪ ኮቲ ማልት ካብኪን ያምሬ ኦትስካራበሽ ሰሐብራ ከትቃቂ ንትኪ ኮቲ ካራኩኪና ፋሚሊያ ተቀና ከሻካ ሐበራ ቆም ያቃል ዘክበትና መት አቲትላን ከራጭ ቃራ ሆንከር ቅክላቶ ሎኩቶሬስ በራን ስፔሻል ቃን ከርቅክላ ቃል ሜቴዎቻባ ሳሳሉት ቃና ያባ ይከራን ከላቃ አለ ሎኩቶራ ካንደላሪያ ታካሾይች y al locutor Miguel Santiago. Así que saludos cordiales. Con mucho gusto. Pues siempre. Con mucho gusto. Así que mi tío lleva a aquí la chanel. Atco la cuquín. Y pues como acá se marimba.